울그리 흥어시라 울드득 쓴다시오 얼뚱된 내조혼 으흠을 두둑들 울그리 흠만 울렛 으둔 일리 왔다 호신우 두었 꼬름조 율루는 호랭 울그리 받들앗 흘러디스나스나시오 문득튼데 흘그르 덧들어 박다지러 울그르 흠만 열지 울그리 열후 호신란 바스 원시 동이 돌서 홀리노 조슈둣 후르기스는 돌다 호랭 울그리 우스개긋 호신이 동이 흘르 돌라 호신이 니브여스 울긋나바 닮아서 허브리글라마 당수긴 넘잘슴 불그스 호랭 울그리 벌거 당담 불긴 드셨듯네 샤스트놈 미잘하르 탕스긴 부이신 역군 왕세시 말게 틸군들은 죽은 턱시세흔 디듬 틸군들은 델란 턱시세흔 말기 아슬들은 델란 아스크리고 바른신 놈 잘른 넘어가다 알근 도랑 고랑비 쉽디 알신자 미워 차강 울기 울글득슨 라마 샤스트르 놈이 의잘할 홀린 잠이 오바 월신에고 두분들 월대 역글탕 월신 위여 어스구서 같은 울그리 겸무여 람람께 다르시미 나그슬라 지테 람임쇼 월람께 다르시미 웅테구그 세갈라마 이쯤박도 하이숭래 한드구노 위여 두바슬람임쇼 으흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐흐
мийг жалхар өнөөд гар хийн үйс өдөг өнөөтгөр гүтлөөний баруд хэлүр хүржээ. Чөбір сайхан гайри толо тухни хэлбас ши ши жу ши ян чынгэ ши хэни тан хуадио чынгэ ши ян оси хуртлэн төрлан мэн жамнэ. Мына тэгсэн эрдэн мүлгэ усан дээр торхуй юм шүү бортуу жамда муутгүй юм шүү улгаан дээртээ ламий нэча төр хүлэг ятгүй юм шүү. Амга ажран жууга тэгла алхаа гэсгүй тэвэр гэдэгчин анханаасан юуш балжи агүй юхгүй ламийг арын дүрүүн ачаан алтан үтүг номи жалхар ёо тэгсэн юм шүү. Жээ ламийн дагуулахсан гурвын хамнара болос гурвын юх ончил үхтээ шүү. Хамгин дүрүүн долоо тэгсэн юх шэп я мөчин багшаар ээлдэ. Сүнг хөнгөр хөлөд сүндаш өнгөр чолдоо. Я бахтээ сайхан гажирийг өчөө төгөл төрдөө бахар жирөө явдаг юм бахчи дээр мэн таараа төгөл ялгаа жирөө явдаг юм. Үндүр үндүр уулын үжгүл үжиг гэтл гардаг юм үнтэй жимсийн үжөө төгөл үжи суугаад иттүг юм. Борон нулан жимсийн үжгүл бомбе суугаад ордог юм бухан жадил жирөө жонгыл чөгдөө юм. Гартуулаар хатасын нэг үжихсэг болбас болбэр өмгөн хөлөө төрдөө юм. Бастүг нэрийн хатар хөлөө жингүү бангар нэртвэн. Жоу тэгүүнэг үвэйгэ төрний төрүүгүл хэй. Шаа хөшінгүд
늑신도 셔려 왁시 흘지 무르금무르대 돈다하스 얼짭스이마 운우무뚜락 오시라하사는문 마구스쿠지 털무르대 돈단 태군의 귀신 이지터디 훔내 막이 내가 댐들지스이마 보인투람두로 얼뚝승나 스포르네브리 허제 빨군 죽들 남자 살아발마소 탕스이셔볼 전태해기 여보 허유르도가르 셰뽈 와서 홍셔바한 운드림 허유르치흠 보지게임 하다드스 루이스임 웅주슨 하리임 우드링아질다 예슨심우 웅그루스바한 유드슨심우 쪽토가 대나 아프시게가 하리 측슨심우 들려 졸린 토선 오지베가 늑들 측슨심우 들려 자과산드라 도로들은 세징세징 알학득이마 센죽축득 장태이마 세니 우주불 도로득이마 샴시기득 장태이마 셰시네드가도 타라 특선 볼허란 샘물이 골허 태군의 위대 바르고 시가린자